አሰላሙ አለይኩም ናይሳ ካኒ ግተም እንዲያ ካርካላው እንጂ ስቱዲዮ እንደፈረረ ሊተረጋጋ ነው ጀነራል ካርካድ ግተም አብረን ነው ዘንድ ተለመደ ነው ነው ወከለና አይላርባ ከነ ለመሰይን ይሊገር ከይ ሊገራ ጋሉ ከይ ሀገራ ካይሁም ለከም ተነ አብረን ነው ነው ዘንድ ነው ሙንጋ ዳይ መቸለን ምንኪ ምቸለሉ ጉድም ጋርን ቴክኒሽያን ቻንጋ ሳንዩ ካያን ክሬው አቻላላ ኢቶን ማውዲንግ ደንገ ቻንጋ ሐሰን ሐምዛ ሐሰን ኢድሪስ ኦሊንግ ደንገ ቻንጋ ራው ካጂ ፍሬዲ ዳይድረንግ ክኒጋ ጀኮላ ወንድ ካቢኔ ቴክኒክ ጀጋን ቢቶንጋ ሙኮሎ ጋዶጋ ዳይመን ነው ኪደጋሪ አውራ ያን ሬዚደንት ነ ዳይመን ቻሎ ለንገ ዱሙ ዱሙ ቻንጋ ባሎ ሱቦ ቪስ ሉንጋ ቸል ሚክሮ ገፒ አበርንገ መንጉ ሰንዱ ተልመድኒ ማቸሪ ጋዋያ ኢብራሂም ማማዳም ቦሚ ጋዳይከም ሙንጎ ሚትረን አበርንገ መንጉ ሰንዲ ሆሙ ጋዳያ ሙኮያ ሙዋልግ ነው ካቢኔ ቴክኒክ ተሊሙ ነው ካዛራቢ ንዲሚንዲኪ ገከናጋ ሂንጀሪ ዋዶ ሙኮያ ሙሞናው ካቢኔ ቴክኒክ